0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ለተሐሙስ ግንቦት 27 ቀን 2018 ዓ.ም ምረት ጤና ይስጥልኝ አድማጮች እንደምን አመሻችሁ ሸዋዬ ለገሰ ነኝ። ለዓለም ዜናው ፀሐይ ጫኔ የተረኛናት ዜናውን የሚከተለው የዜና መጽሔት ባርሲ ዞን የተገደሉ ወገኖችን በሚመለከት የክልሉ መንግስትና መንግስት ሸኔ የሚለው አካል የሰጡት አስተያየት በአማራ ክልል ዋግምራ ብሔራዊ አስተዳደር የጻግብጂ ወረዳ ባጋው ሸንጎ ታጣቂዎች ቁጥጥር ስር ገብቷል መባሉ ግንቦት 24 ቀን ስለተካሄደው ምርጫ በቤንሻንጉል ጉሙዝ የተቃዋሚ ፓርቲዎች አስተያየት ድረ ምርጫ በደቡብ ኢትዮጵያ ህዝቦች እንዲሁም በሰባተኛው ምርጫ የተሳተፈው ትብብር ለኢትዮጵያ አንድነት ድሬዳዋ በሁለት የምርጫ ጣቢያዎች ችግር ደርሶብኛል ማለቱ የዓለም የገንዘብ ድርጅት IMF ለኢትዮጵያ 468 ሚሊዮን ዶላር ለመልቀቅ መስማማቱን የሚያመለክቱ ዘገባዎችን አካቷል። የለታሙስ ሳምንታዊ መሰናዶ የባህል መድረክ ሴቶችና የፖለቲካ ተሳትፎ በኢትዮጵያ እንዴት ነው የሚለውን ይቃኛል። ሁሉንም ለመከታተል በሳተላይት በኢትዮሳት ወይም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ፈልጉን። ትራንስፖንደሩ MEH 01 ወይም EAH 01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ ይያላችሁ በመግባት ተከታተሉ። ቤተሰብ ሁኑ፣ ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜና ነው የምናልፈው። ፀሐይ ተዘጋጅታለች። መልካም ቆይታ።
0: የDW ዜና
2: ዜናን አሰማለን። በቅድሚያም ርዕሶቹን። በደቡብ ኢትዮጵያ ህዝቦች ክልል ምርጫ የተወዳደረው ተቃዋሚው የቋጫ ህዝብ ዲሞክራሲያዊ ፓርቲ የማጭበርበር ተግባራት ተፈጽሟል ሲል ቅሬታ አቀረበ። ምርጫ ቦርድ በበኩሉ ቅሬታው በህግ ክፍል በኩል ማጣራት ይደረግበታል ብሏል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በሶማሊያ መዲና ሞቃዲሾ የተከሰተው ሁከት በጥልቀት እንዳሳሰበው አስታወቀ። ሁከቱ የተነሳው የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ ግንቦት 15 የማበቃውን የስልጣን ዘመናቸውን ለአንድ ዓመት እንደተራዘመ ካሳወቁ በኋላ ነው። በዓለም ላይ በሚሊዮን የሚቆጠሩ ተፈናቃዮች ችላ ተብለዋል ሲል አንድ የእርዳታ ድርጅት ገለጸ። ሱዳን በዚህ ዓመት ችላ ከተባሉት ውስጥ ቀዳሚ ሀገር ሆናለች። ዲሞክራቲክ ኮንጎም በዝርዝሩ ተካታለች። ሊባኖስ የእስራኤል የድሮን ጥቃቶች መቀጠላቸውን ገለጸች። በሁለቱ ሀገራት መካከል በአሜሪካ አደራዳሪነት ትናንት የተኩስ አቁም ድርድር ተደርጎ ነበር። ዜና በዝርዝር። በደቡብ ኢትዮጵያ ህዝቦች ክልል የምርጫ የተወዳደረው ተቃዋሚው የቆጫ ህዝብ ዲሞክራሲያዊ ፓርቲ የማጭበርበር ተግባራት ተፈጽሟል ሲል ቅሬታ አቀረበ። በሰባተኛው ጠቅላላ ምርጫ በክልሉ ከተሳተፉ ተፎካካሪ ፓርቲዎች አንዱ የሆነው የቆጫ ህዝብ ዲሞክራሲያዊ ፓርቲ በምህፃሩ ቆህዴፓ በተወዳደረባቸው አካባቢዎች የማጭበርበር ተግባራት ተፈጽሟል ሲል ቅሬታውን ለምርጫ ቦርድ ገልጿል። የፓርቲው ጽህፈት ቤት ኃላፊ አቶ ባንዲራ በላቸው እንደገለጹት የፓርቲው የቅሬታ ጭብጥ የህዝቡን የመምረጥ መብት ያሳጣ ድርጊት ተፈጽሟል የሚል ነው።
3: እዚህ ያቀረብነው ጭብጡ የፌዴሪ ህገ መንግስት ለህዝቦች የሚሰጠውን የራስን ተወካይ የመምረጥ መብትን ህዝባችን አልተጠቀመም በሚል ነው ያቀረብነው። ምርጫውን የመረጡት በቁጫ ምርጫ ክልል ህዝብ ስም ምርጫውን ለማስፈጸም የተመደቡ ምርጫ አስፈጻሚዎች ራሳቸው ከህዝብ እጅ ድምፅ መስጫ ወረቀት እየቀሙ ራሳቸው ድምፅ የሰጡ ስለሆነ ይሄ ምርጫ ሊሰረዝ ይገባል የሚል ነው ያቀረብነው አቤቱታ።
2: የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ መላትወርቅ ኃይሉ የፓርቲው ቅሬታ ለቦርዱ መድረሱን ትናንት በሰጡት መግለጫ አረጋግጠው ማጣራት ይደረግበታል ብለዋል።
4: የቁጫ ዲሞክራቲክ ፓርቲ አቤቱታ አቅርቦልናል፣ አቤቱታ ደርሶናል። የህግ ክፍላችን አቤቱታውን ተመልክቶታል። የህግ ክፍላችን የሰጠንን አስተያየት ይዘን ቀጣይ የማጣራት ስራ ይደረጋል ነው ያለው። ስለዚህ እንግዲህ በቀጣይ ቦርዱ የቀረበውን የህግ ክፍል ሐሳብ ተቀብሎ እርምጃ የሚወስድበት ይሆናል ማለት ነው።
2: ዘገባው የሐዋሳው ዘጋቢያችን የሽዋንግዛው ወጋየሁ ነው። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በሶማሊያ መዲና መቃድሾ የተከሰተው ሁከት በጥልቀት እንዳሳሰበው አስታወቀ። ኢጋድ ዛሬ ሐሙስ ባወጣው መግለጫ ማንኛውም አይነት የኃይል እርምጃ በማውገዝ ሁሉም አካላት ከኃይል እርምጃ እንዲቆጠቡ ውጥረቱን እንዲያረግቡና ልዩነቶቻቸውን በሰላማዊና ሁሉን አቀፍ በሆነ መንገድ በውይይት እንዲፈቱ አሳስቧል። የኢጋድ ስራ አስፈጻሚ ወርቅነ ገበየ እንዳሉት በዚህ ወቅት ሰላምን፣ መረጋጋትን፣ ሀገራዊ አንድነትንና በሶማሊያ የመንግስት ግንባታ ጥረቶች የተገኙ ድሎችን ማጠናከር ለሶማሊያ አስፈላጊ ነው። ኢጋድ ይህንን አስቸኳይ መግለጫ ዛሬ ይፋ ያደረገው ትናንት ሌሊቱን ለዛሬ አጥቢያ የሶማሊያ መዲና ሞቃዲሾ በከባድ የተኩስ ድምፅ ስትናወጥ ማደሯን ተከትሎ ነው። የፈረንሳይ ዜና አገልግሎት አዣንስ ፍራንስ ፕሬስ እንደዘገበው ከግንቦት ወር አጋማሽ ወዲህ ሶማሊያ አዲስ የፖለቲካ ቀውስ ውስጥ የገባችው ፕሬዝዳንት ሐሰን ሼክ መሐመድ በግንቦት 15 የሚያበቃውን የስልጣን ዘመናቸውን ለአንድ ዓመት እንደተራዘመ ካሳወቁ በኋላ ነው። ይህንን ተከትሎ በሀገሪቱ ይደረጋል ከተባለው የተቃውሞ ሰልፍ በፊት በፖለቲካ ቡድኖች መካከል ከፍተኛ ቀውስና ግብግብ መፈጠሩን ዘገባው አመልክቷል። በዓለም ላይ በሚሊዮን የሚቆጠሩ ተፈናቃዮች ችላ ተብሏል ሲል አንድ የርዳታ ድርጅት ገለጸ። የኖርዌይ ስደተኞች ምክር ቤት ዛሬ ሐሙስ እንዳስታወቀው በዓለም ዙሪያ በሚሊዮን የሚቆጠሩ ከቀያቸው የተፈናቀሉ ሰዎች በዓለም አቀፍ ማህበረሰብ ዘንድ በከፍተኛ ደረጃ ችላ ተብሏል። በዓለም ላይ በጣም ችላ የተባሉ የመፈናቀል ቀውሶችን በተመለከተ ባወጣው ዓመታዊ ሪፖርት የርዳታ ድርጅቱ ለሰብአዊ እርዳታና ለድንገተኛ አደጋዎች በዓለም አቀፍ ደረጃ የሚሰጠው ምላሽ ከፍተኛ ክፍተቶች እንዳሉበት ጠቁሟል። እንደ ጀርመኑ የዜና ወኪል ዲፒኤ ዘገባ ሪፖርቱ እያንዳንዱን ቀውስ በአራት መስፈርቶች ላይ በመመስረት የገመገመ ሲሆን እነርሱም የሚዲያ ሽፋን፣ የገንዘብ ድጋፍ፣ የፖለቲካ ትኩረትና የመፈናቀል መጠን ናቸው። ሱዳን በዚህ ዓመት ከተዘረዘሩት ውስጥ ቀዳሚ ሆናለች። ከሶስት ዓመታት በላይ የዘለቀው የእርስ በርስ ጦርነት በሀገሪቱ ውስጥና በአጎራባች ክልሎች ከ11 ሚሊዮን በላይ ሰዎች ከቀያቸው አፈናቅሏል። ወደ 29 ሚሊዮን የሚጠጉ ደግሞ ከፍተኛ የምግብ ዋስትና ጦት ገጥሟቸዋል። ኮንጎ ዲሞክራቲክ ሪፐብሊክ ለ10ኛ ጊዜ በዚህ ዝርዝር ውስጥ ተካታለች። እንደተባበሩት መንግስታት ድርጅት ከመቶ በላይ የታጠቁ ኃይሎች ባሉበት ኮንጎ ከ7 ሚሊዮን በላይ ሰዎች ተፈናቅለዋል። ይህ ዶቼ ቬለ DW ነው። ሊባኖስ የእስራኤልን የድሮን ጥቃት መቀጠላቸውን ገለጸች። የሊባኖስ የመንግስት ዜና አገልግሎት እንደዘገበው የተኩስ አቁሙ ሙከራ ቢደረግም የእስራኤል ጥቃቶች በሀገሪቱ ውስጥ ቀጥለዋል። በደቡብ ሊባኖስ ዛሬ ጧት በተለያዩ ተሽከርካሪዎች ላይ ቢያንስ 2 የድሮን ጥቃቶች መፈጸማቸውን የሀገሪቱ ብሔራዊ የዜና አገልግሎት ዘግቧል። ጥቃቱን ተከትሎ የሊባኖስ የሲቪል መከላከያ ባለስልጣን ከደቡብ ሊባኖስ ለቀው የወጡ ሰዎች ባሉበት በትዕግስት እንዲጠብቁና ወደ ቤታቸው እንዳይመለሱ አሳስቧል። ይህም በነዋሪዎቹ በተኩስ አቁም ስምምነቱ ላይ ጥርጣሬ እንዲገባቸው አድርጓል።
5: በየጥቂት ቀናቱ የተኩስ አቁም ስምምነት ይታወጃል። ነገር ግን ሰዎችን መግደላቸውን ይቀጥላሉ። በርካታ ቦታዎችን እየመቱ ይህ እንዴት የተኩስ አቁም ስምምነት ሊሆን ይችላል? ይህ የተኩስ አቁም ስምምነት እንዴት ይሆናል?
2: እስራኤልና ሊባኖስ ሮብለት በዩናይትድ ስቴትስ አደራዳሪነት ከተነጋገሩ በኋላ ጦርነቱን ለማቆም ተስማምተዋል። በስምምነቱ መሰረት በሊባኖስ የሚገኘውና በኢራን የሚደገፈው ሂዝቦላ ታጣቂ ቡድን በእስራኤል ላይ የሚሰነዝረውን ጥቃት በሙሉ ለማቆምና ታዋጊዎቹን በደቡባዊ ሊባኖስ ከሚገኘው የታኒን ወንዝ ደቡባዊ ክፍል ለማስወጣት ነበር። ያም ሆኖ በኢራን የሚደገፈውና ሊባኖስ የሚገኘው የሂዝቦላ ታጣቂ ቡድንና እስራኤል ተኩስ መለዋወጣቸውን ቀጥለዋል። ኩዌት የኢራን ድሮን አውሮፕላን ማረፊያዋን መምታቱን ገለጸች። የኢራን ድሮኖች ረብለት በኩዌትና በአውሮፕላን ማረፊያ በሚገኝ የመንገደኞች ተርሚናል ላይ ጥቃት ፈጽመው ከፍተኛ ጉዳት ማድረሳቸውን ሀገሪቱ ገልጻለች። በጥቃቱ አንድ ሰው ሲገደል ሌሎች በርካቶች ቆስለዋል። እንደ አሶሺየትድ ፕሬስ ዘገባ ጥቃት የደረሰበት ህንጻ በጦርነቱ ምክንያት ለወራት ተዘግቶ የቆየና የተከፈተውም ሰኞለት ነበር። ጥቃቱ በዋሽንግተንና ቴህራን መካከል የተደረገውን የሰላም ድርድር መቋረጡን ተከትሎ የተፈጸመ ነው። ኩዌት ጥቃቱን ተከትሎ የአውሮፕላን ማረፊያውን ለአጭር ጊዜ ዘግታለች። ይበንዲህ እንዳለ በኩዌት የሚገኘው የህንድ ኤምባሲ በጥቃቱ የተገደለው የህንድ ዜጋ መሆኑንና ሌሎች በርካታ ህንዳውያንም መጎዳታቸውን ገልጾ ጥቃቱ በሰላማዊ ሰዎች ላይ የተፈጸመ ሲል ኤምባሲው አውግዟል። የኢራን አብዮታዊ ዘብ በበኩሉ ዳውሮፕላን ማረፊያው አለመተኮሱን ይልቁንም ጥቃቱ የደረሰው የኢራን ሚሳኤሎችን ለማክሸፍ ተተኩሶ ኢላማውን በሳተ የአሜሪካ ሰራሽ መሳሪያ ነው ሲል አስተባብሏል። ያም ሆኖ አሶሺየትድ ፕሬስ እንደገለጸው አብዮታዊ ዘቡ ይህንን የሚያረጋግጥ ምንም ማስረጃ አላቀረበም። የአሜሪካ የህግ አውጪዎች ሀገሪቱ በኢራን የምታደርገውን ወታደራዊ እርምጃ ለማቆም የቀረበውን ውሳኔ ደገፉ። እንደ ሮይተርስ ዘገባ አሜሪካ የህዝብ ተወካዮች ምክር ቤት የአሜሪካን ወታደራዊ እርምጃ በኢራን ለማስቆም የሚያስችል ውሳኔን ደግፏል። ይህም ከቴህራን ጋር የሰላም ውይይት እያደረጉ ላሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ተምሳሌታዊ ግን አሳዛኝ ነው ተብሏል። ቀደም ሲል 3 ጊዜ ሊጸድቅ ያልቻለውን ይህንን የውሳኔ ሐሳብ 4 ሪፐብሊካኖች ከዲሞክራቶች ጋር በመሆን ደግፈዋል። ውሳኔው ሪፐብሊካኖቹ አነስተኛ ብልጫ ባላቸውና በሴኔቱ መጽደቅ ይኖርበታል። እንደ ዘገባው ሴኔቱ እርምጃውን ቢያጸድቅ እንኳን ትራምፕ ድምጹን ውድቅ ሊያደርጉት እንደሚችሉ ይተበቃል። ይሁን እንጂ ሪፐብሊካኑና ዲሞክራቶቹ በመጪው ጥቅምት ወር ለሚካሄደው ወሳኝ የመካከለኛ ጊዜ ምርጫ ዝግጅት እያደረጉ ባሉበት ወቅት ውሳኔው መተላለፉ ለትራምፕ ግልጽ የሆነ የፖለቲካ መልእክት መሆኑን ዘገባው አመልክቷል። ይህ ዶቼ ቬለ DW ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስታውሳችሁ። በደቡብ ኢትዮጵያ ህዝቦች ክልል ምርጫ የተወዳደረው ተቃዋሚው የቁጫ ህዝብ ዲሞክራሲያዊ ፓርቲ የማጭበርበር ተግባራት ተፈጽሟል ሲል ቅሬታ አቀረበ። ምርጫ ቦርድ በበኩሉ ቅሬታው በህግ ክፍል በኩል ማጣራት ይደረግበታል ብሏል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በሶማሊያ መዲና ሞቃዲሾ የተከሰተው ሁከት በጥልቀት እንዳሳሰበው አስታወቀ። ሁከቱ የተነሳው የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ ግንቦት 15 የሚያበቃውን የስልጣን ዘመናቸውን ለአንድ ዓመት እንደተራዘመ ካሳወቁ በኋላ ነው። በዓለም ላይ በሚሊዮን የሚቆጠሩ ተፈናቃዮች ችላ ተብለዋል ሲል አንድ የእርዳታ ድርጅት ገለጸ። ሱዳን በዚህ ዓመት ችላ ከተባሉት ውስጥ ቀዳሚ ሀገር ሆናለች። ዲሞክራቲክ ኮንጎም በዝርዝሩ ተካታለች። ሊባኖስ የእስራኤልን የድሮን ጥቃቶች መቀጠላቸውን ገለጸች። በሁለቱ ሀገራት መካከል የአሜሪካ አደራዳሪነት ትናንት የተኩስ አቁም ድርድር ተደርጎ ነበር። ዜናው አበቃ።
6: ለዜናው ጥንቅር ጸሐይን አመሰግናለሁ።
0: የዜና መጽሔት
6: ስድስት ርዕሰ ጉዳዮችን አካቷል። የዜና መጽሔት ቀዳሚው በአርሲዮን ጥቃት ይመለከታል። የኦሮሚያ ክልል መንግስት በአርሲ ዞን አሰኮ ወረዳ በንጹሃን ላይ ለተፈጸመው ግድያና የአብያተ ክርስቲያናት ጥቃት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ሸኔ ያለውን ታጣቂ ቡድን ተጠያቂ ያደረገ። ታጣቂ ቡድኑ ግን ለተፈጸመው የንጹሃን ግድያ ኃላፊነት እንደማይወስድ ገልጾ ጉዳዩን እንደሚያጣራ ነው ያመለከተው። ከአዲስ አበባ ስዩም ጌቱ ዝርዝር ዘገባ ልኮልናል።
7: የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ለሀገር ውስጥ መገናኛ ብዙሃን እንደነገሩት 7ኛውን ሀገራዊ ምርጫ ለማወቅ ተዘጋጅተው ያልተሳካላቸው ያሏቸው ኃይሎች በክልሉ በሰላማዊ ዜጎች ላይ የበቀል እርምጃ ላይ ተሰማርተዋል ብለዋል። በዚህ ሳምንት እሁድና ሰኞ በአርሲ ዞን አሰኮ ወረዳ ደለታ ጨፋ ቀበሌ በንጹሃን ላይ የተወሰደው ጥቃት አሸባሪ ባሉት ሸኔ የተፈጸመ ነው ያሉት አቶ ኃይሉ በዚህም በሰው ህይወት እንዲሁም በመንግስትና በህዝብ ሀብት ላይ ጉዳት መድረሱን አረጋግጠዋል። የጥፋት ኃይል ያሉት ታጣቂዎቹ በሰላማዊ ሰዎች ላይ ጉዳት ቢያደርሱም አላማቸው ሙሉ በ በሙሉ አልተሳካም ያሉት አቶ ኃይሉ መንግስት የጸጥታ አካላትን በማሰማራት ሊደርስ የነበረውን የከፋ ጉዳት ተቆጣጥሯልም ያሉት
8: ለሀገር ለዓላዊነት ለስርዓት ቀጣይነት የሀገር መንግስቱን ስልጣን መቆጣጠር የሚቻለው በምርጫ ብቻ በሰላማዊ ትግል ብቻ በሚል አቋም በሚሊዮኖች ወጥቶ ድምጹን ሰጥቶ ሀገርን ያሻግራል ሰላምንም ያረጋግጥልኛል የሚለውን ፓርቲ መርጧል። በዚህ የተደናገጠው ይሄ የፈሪ ስብስብ በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። በቤተ ክርስቲያን ላይ ያነጣጠረ ጥቃትን ፈጽሞ አሸባሪው ቡድን ባህር የሚመነጭ ነው። በህዝብ አገልግሎት ላይ በጤና ተቋማት ላይ ጥቃት ፈጽሟል። ነገር ግን የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ኃይሎች አስፈላጊውን ዋጋ ከፍሎ የሚቀድመው የሰው ህይወት ስለሆነ የሰው ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ተቋማትን እንዲሁም የፌዴራልም ሆኖ ህዝቡን የማረጋጋት መልሶ የማቋቋም ስራዎች እየተሰሩ ይገኛሉ።
7: በተሰማሩት የጸጥታ አካላቱ አካባቢውን በማረጋጋት አሁን ላይ ተጎጂዎችን ወደ ነባር ቀያቸው ለመመለስ ዝግጅት እየተደረገ ይገኛልም ያሉት አቶ ኃይሉ መንግስት በቀጣይም ችግሮቹን በዘላቂነት በመፍታት ሰላም ለማስፈን የሚሰራ መሆኑን እንዲሁ አመልክተዋል።
8: ኦሮሚያ ብሔራዊ ክልላዊ መንግስት ከቤተ ንብረታቸው የተፈናቀሉ ማህበረሰብን ወደ ቤታቸው ለመመለስ እየተሰራ ይገኛል። የወደሙ ተቋማትን መልሶ ለመገንባት ህዝባችንን መንግስቱም ህዝቡን አስተባብሮ ወደ ስራ እየገባ ያለበት ሁኔታ ነው ያለው። አንዳንድ የፖለቲካ ኃይሎች ግን የሽብርተኛውን ቡድን ጥቃት ማውገዝ ሲገባቸው በሁሉም ሊወገዝ የሚገባ ጭካኔ ተግባር ስለሆነ ያለ ብሔር ያለ ሃይማኖት ልዩነት ሊያወግዝ የሚገባ ተግባር ስለሆነ ይሄኛውን ሽብርተኛ ቡድኑ በፈጸመው ድርጊት የፖለቲካ ትርፍ ለማግኘት የሚንቀሳቀሱ ኃይሎች ወደ ህሊናቸው እንዲመለሱና መሰል ጥቃቶችም እንዳይካሄዱ እንዳይፈጽሙም ከመንግስቱ ጎን ሆነው መስራትም ይጠበቅብናል ማለት ነው። ስለዚህ የብሔርን መልክ የሃይማኖትን መልክ የሚሰጠው ሳይሆን ሽብርተኛ ቡድኖች ድርጊት ስለሆነ በዚህ መልኩ ነው ልንረዳ የሚገባው።
7: ጥቃቱን በመፈጸም ክስ የቀረበበት የኦሮሞ ነጻነት ሰራዊት ኦነግ ነሴ ግን ለጥቃቱ ኃላፊነት አልወሰደም። ታጣቂ ቡድኑ በትዊተር ባወጣው አጭር መግለጫ በአርሲ በንጹሃን ላይ የደረሰውን ጭፍጨፋ እያጣራን እንገኛለን ብለዋል። ታጣቂ ቡድኑ ጉዳት ለደረሰባቸው ለንጹሃን ተጎጂዎች ቤተሰብ መጽናናትን እመኛለሁም ነው ያለው። ታጣቂ ቡድኑ ይህን ይበል እንጂ አስተያየታቸውን ለመገናኛ ብዙሃን የሚሰጡት ተጎጂዎችም በእሁዱ ጥቃት የመንግስት ጸጥታ አካላት የህይወት መጽዋትነት መክፈላቸውንና ጥቃቱን የፈጸሙ ራሳቸው የኦሮሞ ነጻነት ሰራዊት ብሎ የሚጠሩ በአካባቢው የሚንቀሳቀሱ የታጣቂ ቡድኑ አባላት መሆናቸውን ይናገራሉ።
9: የመንግስት ኃይሉም የተወሰኑ ነበር ያሉት እና እነሱም በቃ ተጎዱ፣ ከውስጣቸው ተጎድቷል። አንድ ሁለት ሰው ሞተ። እነሱ በጣም ብዛት አላቸው። በጣም ሶስት ሺ አራት ሺ ይሆናል እኮ ጀሌው ምናምኑ መሳሪያ ያዘው፣ ከባባድ መሳሪያ ይዘዋል። ደመው በለው ያዘው ወብሮ አርካቀቢ ነው የሚሉት።
7: ይህ በእንዲህ እንዳለ የኢትዮጵያ ሃይማኖት ተቋማት ጉባኤ በአርሲ ዞን አሰኮ፣ ሽርካ፣ ሆንቆሎ፣ ዋቤ እና ሙኔሳ ወረዳዎች በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችና ምዕመን ላይ የተፈጸመውን አሰቃቂ ግድያና የአብያተ ክርስቲያናት ቃጠሎ አወገዘ። በጥቃቱ የተሰማውን ሐዘን ገልጾ ለተጎጂ ቤተሰቦች መጽናናትን ተመኝቶም መንግስት የዜጎችን ደህንነት የማረጋገጥ ተቋማዊ ኃላፊነቱን እንዲወጣ፣ ለተፈናቀሉና ስጋት ላለባቸው ዜጎች አስተማማኝ ጥበቃ እንዲያደርግ፣ እንዲሁም ወንጀለኞችን በአፋጣኝ ለፍርድ እንዲያቀርብ በጥብቅ አሳስበዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
6: በአማራ ክልል ዋግ ህምራ ብሔረሰብ አስተዳደር ዞን የሚገኘውን የአበርገሌ ወረዳን በሚያዝያ ወር የተቆጣጠረው ራሱን የአገው ዲሞክራሲ ህብረት ወይም አዴን አገው ሸንጎ ብሎ የሚጠራው ታጣቂ ቡድን ባሳለፍነው ግንቦት 19 ቀን ሁለተኛውን የጻግብጂ ወረዳን በኃይል መቆጣጠሩንና በዚህም ሳቢያ የወረዳው ኗሪዎች መፈናቀላቸውን ተናገሩ። ኢሳያስ ገለው።
10: በሚያዝያ 12 2018 ዓ.ም ምረት ራሱን አዴን ያገው ዲሞክራሲ አለያም ያገው ሸንጎ ብሎ የሚጠራው የታጣቂ ቡድን በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን አንድ ወረዳ የሆነውን አበርገሌን ከተቆጣጠረ በኋላ ባሳለፍነው ግንቦት 19ም ሁለተኛውን የጻግምጂ ወረዳን በኃይል መቆጣጠሩንና በርካታዎች መፈናቀላቸውን የወረዳው ኗሪዎች ተናገሩ።
11: ከአዴን ብሎ ራሳቸው የሚጠሩ ሰዎች ህወሓትን ጠርፈው መጥተው አይደል ጻግምጂ ወረዳን በድሽካ በመርከር መጥተው እኛውን ሸሽተን በረሃ ላይ ነው ያለ ነው ሰቆጣ ተሰግሯል በሙሉ ያለው ወረዳ ምናምን።
10: ከወረዳው 06 ቀበሌ የተፈናቀሉት አቶ ይግዛው ይስማው እንደሚናገሩት በግንቦት 19ኙ ጥቃት በርካቶች አካባቢያቸውን ለቀው መውጣታቸውንና በበረሃም ያለመጠለያ ቀናትን እያሳለፉ መሆኑን ይናገራሉ።
11: እንግዲህ ስንወጣ አንድ መቃ ይዞ የመጣ ሰው የለም፣ ሁሉም ባዶ ነው የወጣው። የወጣ ንብረት የለም፣ መኪና አይቀር ሁሉ አመራር አይቀር ትተን የመጣ ነው። እስካሁን ድረስ እኛም ያለ ነው ወደ ጠራሪ አካባቢ ላይ በረሃ ላይ ነው ያለ ነው። ይበላ የለም፣ ይጠጣ የለም። ድሮ አሁኑ
12: ተነግሮ የማያልቅ ነገር ላይ ነው ያለነው። ንብረት ብዙ ምንም የወጣ ንብረት የለም። ሁሉ ማህበረሰቡ ሳይቀር፣ ታጣቂው ሳይቀር፣ አመራር ሳይቀር የወረዳ ንብረት፣ የመንግስት ንብረት የወጣ ንብረት አንድም የለም።
10: የጻግምጅ ወረዳ በታጣቂዎች ቁጥጥር ስር መዋሉን ተከትሎም በርካቶች ወደ ዞኑ ዋና ከተማ ሰቆጣ ቢያመሩም ምንም አይነት ሰብአዊ ድጋፍ ባለፉት 6 ቀናት አለማግኘታቸውን ይናገራሉ።
13: እኔ ገብቻለሁ ከተማ ላይ፣ ህብረተሰቡ ግን ዝሙሎ ጫካ ላይ ያለውም አለ፣ ከተማ የገባም አለ። ብትንትን ብሎ ነው ያለው አንዴ ህፃንና እንትና ያለ በጣም ስቃይ ለሆነ ያለ ሴትም አለ ወንድም ብዙ ነው። ወንድም አለ ሴትም አለ። ህብረተሰብ የቀረ ህብረተሰብ ሰው ለምዛ
10: በተለይም የፖለቲካ ልዩነት የነበራቸው የጻግምጅ ወረዳ ነዋሪዎችና የመንግስት ሰራተኞች አካባቢውን ሙሉ በሙሉ ለቀው መውጣታቸው ነው የተገለጸው።
14: ጻግምጅ እና የተፈጠረው ያው ጦርነት ነዋ። ህወሓትና አዴን ወይም ሸንጎ የሚባሉት አቦ ሸንጎ የሚባለው እና ህወሓት አንድ ላይ ሆኖ ነው የጀመሩ። ህብረተሰቡ ስጋት ያለው ስጋት ያለው እነሱ ጋር ጠላት ጋር የሆነ ያለኝ ወይም ስጋት አለኝ የሚለው ተወሰነ ተሰደዋል። አርሶ አደርም ጭምር ማለት ነው። ዞሮ ዞሮ አለ አይደለ ከእነሱ ጋር ንክኪ የሆነ በፖለቲካም አንድም አንድም ሌላም ነገር እንደዚህ አይነቱ ነገር ያው የመጣበት መንገድ አለ።
10: በግንቦት 12/2018 ዓ.ም አበርገሌ ወረዳን የተቆጣጠረውን ታጣቂ ቡድን በመፍራትም ወደ ሰቆጣ ከተፈናቀሉ ከአንድ ወር በላይ ያስቆጠሩ በርካታ ነዋሪዎችም እስካሁን ምንም አይነት ድጋፍ እንዳልተደረገላቸው ይገልጻሉ።
15: እኛም አማራጭ ስላጣን ነው እንጂ መሄጃ አጡተን ነው እንጂ ነገርም የለም። በቃ ልጆች ይዘን ዝም ብለን አፈር ላይ በቃ ቆሻሻ ላይ ነው ያለ ነው። እኛም ሄጅ አጣ ነው። በመናገኘ ሁሉ ነው የምናድረው። በቃ የመንግስትም የለም ግልም የለም። ዝም ብለን ነው ያለ ነው። በቃ ተለቅ ያለው ቤት ላይ ጠግተን እናድራለን። በቃ ሁሉም ለምነን በቃ እንኳንስ ወንዶ ሴቶቹ በቃ ወንዶቹ ሁሉ ልመነ ላይ ነው ያለ ነው። በቃ
10: በግጭት ምክንያት ከኮረም፣ ወፍላ፣ አበርገሌ፣ ዛታ፣ አላማጣ አሁን ደግሞ ከጻግምጅ ወረዳ የተፈናቀሉ ሰዎችን የምታስተናግደው ሰቆጣ ከተማም የተዘጋጀ መጠለያ ባይኖርም በየዕለቱ ግን አዳዲስ ተፈናቃዮችን እየተቀበለች ትገኛለች። በጉዳዩ ዙሪያ ሀሳባቸው እንዲያካፍሉን የጠየኳቸው የዋግምራ ብሔረሰብ አስተዳደር ዞን አደጋ ስጋትና ስራ አመራር ጽህፈት ቤት ኃላፊ የሆኑት አቶ ምህረት መላኩ ጊዜ የለኝም በማለት ምላሽ ከመስጠት ተቆጥበዋል።
16: አሁን አንችልም ጌታዬ ወይ

0: ካሶሳ ዝርዝሩን ነጋሳ ደሳሌ ልኮልናል።
1: የቤኒሻንጉል ጉሙዝ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ትናንት ማምሻውን በሰጠው መግለጫ በክልሉ የተካሄደው ጠቅላላ ምርጫ ያለምንም ጸጥታ ችግር መጠናቀቁን አመልክተዋል። የጋራ ምክር ቤቱ ሰብሳቢ የሆኑት አቶ አብዱል ሰላም ሸንግል ምርጫው ከዚህ ቀደሙ ጋር ሲነጻጸር የተሻለ የህዝብ ተሳትፎ የታየበትና ሰላማዊ እንደነበር ገልጸው በምርጫ ሂደት ተፎካካሪ ፓርቲዎች የነበራቸውን ቅሬታዎች ለምርጫ ቦርድ ማቅረባቸውን ጠቁመዋል።
2: አሰባሰብ ነው መረጃም ምርጫው በሁሉም የክልሉ አካባቢዎች ሰላማዊ መንገድ የተጠናቀቀ መሆኑ ያለምንም የጸጥታ ስጋት ጸጥታ ችግር የተጠናቀቀ መሆኑ ለማረጋገጥ ችለናል። ይሄ ምርጫ እንግዲህ ፍጹም ነጻ ፍትሃዊ ነው ብሎ ለመደምደም ተወካሪ ፖለቲካ ፓርቲዎች ለምርጫ ቦርድ የተሰማቸውን ቅሬታ ያቀረቡትን ቅሬታ አለ። እሱንም ቅሬታ ምርጫ ቦርድ በሚሰጠውን ምላሽ መሰረት እያንዳንዱ ፓርቲ እንግዲህ ውጤቱን ለመቀበል ዝግጁ መሆናችን እሱንም ጭምር ለማረጋገጥ እወዳለሁ።
1: በመተከል ዞን ቡለንና ሽናሻ ልዩ ምርጫ ክልል የተሳተፈው ሰላም ለኢትዮጵያ ጥምረትም በምርጫ በተሳተፈባቸው ቦታዎች ከፍተኛ ጫናዎች እንደነበሩበት አመልክቷል። በምርጫ ክልሉ ለህዝብ ተወካዮች የተወዳደሩት ዶክተር መብራቱ አለሙ በቅድመ ምርጫም ሆነ በምርጫ ላይ የተለያዩ ጫናዎች እንደነበሩ በመግለጽ ይህንኑ ለምርጫ ቦርድ ማሳወቃቸውን ጠቁመዋል።
3: የራሱ ምርጫ ክልል ላይ ትንሽ ምርጫ አልመስልም ነው ያለኝ። አንደኛ ህዝቡ ነጻ አይደለም፣ ትራንስፖርት ቆሟል፣ ለገዢው ፓርቲ ብቻ የተፈቀደ አይነት ነገር፣ ሌላው መንቀሳቀስ እንዳይችል ተደርጎ የሚፈልጉትን ያደረጉት የተማረው ወገን መርጦናል ነው እኔ ጋ። አሁን እኔ ምንድነው በራሱ ኮንፊደንት የሆነ መጽሐፍ ማንበብ የሚችል ሰዎች መርጠውናል። ከዛ ውጭ ያለውን ግን ገዢው ፓርቲ ራሱን አስመርጧል ባይ ነኝ። ለእኔ ፍትሐዊም አይደለም፣ ነጻም አይደለም፣ ዲሞክራሲያዊም አይደለም። ዞሮ ዞሮ ግን በሰላም መጠናቀቁ ትልቅ ነገር።
1: የጉሙዝ ህዝብ ዲሞክራሲያዊ ንቅናቄም በበኩሉ በተወዳደረባቸው ቦታዎች ምርጫዎች ሰላማዊ በሆነ መልኩ መጠናቀቃቸውን አመልክተዋል። የፓርቲው ሊቀመንበር አቶ ይግራይ ጉደታ በተወዳደሩበት ካማሺ ዞን ያሶ በተባለ ወረዳ የነበረውን የምርጫ ሂደት አብራርተዋል።
4: ምርጫ በሰላማዊ መንገድ ያው ሰላማዊ ሆኖ ተጠናቋል። አንድም ነገር ሳይፈጠር ነገር ግን ምርጫ ያሶ የተወዳደርኩበት ቦታ ጫና ነበረ። አንዳንድ ቦታ የኛ ታዛቢዎች እንዳይገቡ የተከላከሉበት ሁኔታ ነበረ። ሌሎች ደግሞ ሙሉ በሙሉ ህዝብ እንዳናወያይ የተከላከልንበት ቦታዎች አሉ። ለምሳሌ ያሶላ በሎጅ ጋንፎይ ላይ
1: የፖለቲካ ፓርቲዎች ገዢ ፓርቲ በተለያዩ ቦታዎች ጫና አድርሶብናል ያሉ ሲሆን፣ የቤኒሻንጉል ጉሙዝ ክልል ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ የሆኑት አቶ ኡስማን አህመድ ፓርቲያቸው ምርጫን አሳታፊና ዲሞክራሲያዊ በሆነ መልኩ እንዲካሄድ ለደጋፊዎቻቸው የምርጫ ስነ ምግባር ላይ በቂ የሆነ ግንዛቤ መፍጠራቸውን ገልጸው የቀረበባቸው ክሶችን ውድቅ አድርገዋል።
5: አብዛኛው ፓርቲዎች በዚህ ላይ በነዳጅና በአንዳንድ ሁኔታዎች ተገድበዋል። ይሄ ደግሞ የገደበው ገዢ ፓርቲ ሳይሆን ሁኔታውን የፈጠረው ጫና ነው የሚለው ነገር እሱንም ሲያነሱት ታዝበናል። ነገር ግን ደግሞ የጋራችን የደረሰብን ጫና ነው የሚለው ነገር ደግሞ ለማየት ሞክረናል ማለት ነው። እንግዲህ ተጽዕኖ ደረሰብን የሚባለው ነገር አናቅ ቶታሊ ማለት ምክንያቱም ቅሬታ ካለ እዛው ምርጫ ክልል አለ፣ ቅሬታ አቅርቦ ውሳኔ ማስወሰን ይችላል። ወይ ደግሞ ምርጫ ቦርድ ዋናውን ምርጫው እንዲቋረጥ ማድረግ ይችል ነበር ማለት ነው። ይሄ ግን አልነበር። ኦፊሻሊ መጥቶ ያየነው ጉዳይ ስለሌለ የኔ ውሸት ነው ብዬ ነው ማስበው ማለት ነው።
1: ከፖለቲካ ፓርቲዎች መካከል ሰላም ለኢትዮጵያ ጥምረት ፓርቲ ለብሔራዊ ምርጫ ቦርድ ቅሬታ ማሰማቱን የገለጸ ሲሆን ፓርቲው ከምርጫ በፊት 3 ቀን ቀደም ብሎ በጥሞና ጊዜ ቅስቀሳ ማድረግን፣ የምርጫ ፍትሐዊነትና ምስጢራዊነትን የሚጻረሩ ጉዳዮችና ፓርቲው ሌሎች ደረሰብን ያለውን ቅሬታ አስመልክቶ ለምርጫ ቦርድ ማቅረቡንና ብሔራዊ ምርጫ ቦርድም በደብዳቤ ለሚመለከታቸው የወረዳና ሌሎች አካላት ምላሽ ሰጥተዋል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
0: የደቡብ ኢትዮጵያ ህዝቦች ክልል ለ7ኛው ጠቅላላ ምርጫ የተካሄደው የድምጽ አሰጣጥና የጣቢያዎች ድምጽ ቆጠራ ውጤት በተሳካ ሁኔታ ተከናውኗል ሲል የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀ። በክልሉ ተፎካካሪ ፓርቲዎች ከሆኑት አንዱ የቁጫ ህዝብ ዲሞክራሲያዊ ፓርቲ ግን በተወዳደረባቸው አካባቢዎች የማጭበርበር ተግባራት ተፈጽሟል ሲል ቅሬታውን ገልጿል። የፓርቲው ቅሬታ እንደደረሰው ያረጋገጠው የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ቅሬታውን በህግ ክፍሉ በኩል የሚጣራ ይሆናል ብሏል። ከሐዋሳ ሸዋንግዛው ወጋያው ዘገባ አለው።
6: የደቡብ ኢትዮጵያ ህዝቦች ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ባለፈው ሰኞ የተካሄደውን 7ኛው ጠቅላላ ምርጫ አስመልክቶ ዛሬ ጋዜጣዊ መግለጫ ሰጥቷል። በክልሉ የሚገኙ ፓርቲዎች በቅድመ ምርጫ ሂደት ፖሊሲዎቻቸውን በተለያዩ አማራጮች ሲያስተዋውቁ መቆየታቸውን የምክር ቤቱ ሰብሳቢ አቶ ጎበዝ ያበራ ገልጸዋል። የመራጮች ድምፅ አሰጣጥና

0: ብርጫ ጣቢያ ደረጃ የተከናወኑ የድምጽ ቆጠራ ሂደቶች ካንዳንድ አንስተኛ ችግሮች በስተቀር በተሳካው ኔታ መካሄዳቸው ነው ሰብሳቢው ለዶቼ ቬለ የተናገሩት።
1: በ3941 ምርጫ ጣቢያዎች በተሳካው ኔታ ምርጫ ሰጣት ተካሂዷል። ምናልባት ቦርጂ ዞን ሶያማ ከተማ ውስጥ አንድ ምርጫ ጣቢያ ላይ አንድ የምርጫ አስፈጻሚ በፈጠረው ስህተት የአንድ ምርጫ ጣቢያ ንዴት ምርጫ ቦርዱ እርምጃ ወስዶ የሚሰረዝ ይመስለኛል። በእርግጥ ምርጫ ቦርዱ ራሱ መግለጫ አውጥቷል። ከዚህ አንጻር እጅግ በጣም የተሳካ ከሰላምና ከጸጥታ አንጻር ከተሳትፎ አንጻር በሁሉም ነገር የተሻለ ምርጫ እንደተካሄደ ነው የተገነዘብነው። የቆጠራ ሂደትም ቢሆን በየምርጫ ጣቢያዎች ከትላንት ወዲያ ማታ ድረስ ውጤቶች ሲለጠፉ ነበር። የማዳመር ስራ ተጠናቆ ዛሬ ይለጠፋል ብለን ተስፋ እናደርጋለን።
0: ዶክተር አወቃም ዛይ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲን በመወከል በአማሮ ምርጫ ክልል ለህዝብ ተወካዮች ምክር ቤት ወንበር መወዳደራቸውን ይናገራሉ። ዶክተር አወቀ በቅድመና ድህረ ምርጫ ሂደት የከፋ የሚባል ችግር አላጋጠመንም ብለዋል።
2: በአጠቃላይ ሁኔታውን ስናይ ጥሩ ነው ነበረው። ይህን ያህል የከፋ ችግር አላጋጠመንም። ህዝቡም በጥሩ ሁኔታ ነው። የጸጥታ አካላትም ታዛቢዎችም የምርጫ አስፈጻሚዎችም በጥሩ ሁኔታ ነው የተሰራ። አልፎ አልፎ መለስተኛ ችግሮች ካጋጠሙት በስተቀር ማለት ያደረግናቸው ሌላ ምንም የሚያስቸግር ነገር አልነበረም። በየምርጫ ጣቢያ ውጤቶች ተለጥፏል። የምርጫ ሳጥኖች አሁን ተጠቃለው ማታ ከሩቅ አካባቢዎች በፈረስም በአህያም እየተባለ በመኪናም በሞተርም እየተባለ ገብተዋል። አሁን የመጨረሻ ማጠቃለያ ለማድረግ የምርጫ ቦርድ ሰዎች መግባታቸው መሰብሰባቸው ነው የሰማነው። ዛሬ እንግዲህ አጠቃላይ ውጤቱ ይገለጻል ብለን እንጠብቃለን።
0: ያም ሆኖ በክልሉ ከሚገኙ ተፎካካሪ ፓርቲዎች አንዱ የሆነው የቁጫ ህዝብ ዲሞክራሲያዊ ፓርቲ ቁሆዴባ ግን በተወዳደረባቸው አካባቢዎች የማጭበርበር ተግባር ተፈጽመዋል ሲል ቅሬታውን ገልጿል። የፓርቲው የቅሬታ ጭብጥ ምንድን ነው በሚል በዶቼ ቬለ የተጠየቁት የፓርቲው ጽህፈት ቤት ኃላፊ አቶ ባንዲራ በላቸው ተከታዩን ብለዋል።
3: እዚህ ያቀረብነው ጭብጡ የኢፌዴሪ ህገ መንግስት ለህዝቦች የሚሰጠውን የራስን ተወካይ የመምረጥ መብትን ህዝባችን አልተጠቀመም በሚል ነው ያቀረብነው። ምርጫውን የመረጡት በቁጫ ምርጫ ክልል ህዝብ ስም ምርጫውን ለማስፈጸም የተመደቡ ምርጫ አስፈጻሚዎች ራሳቸው ከህዝብ እጅ ድምፅ መስጫ ወረቀት እየቀሙ ራሳቸው ድምፅ የሰጡ ስለሆነ ይሄ ምርጫ ሊሰረዝ ይገባል የሚል ነው ያቀረብነው አቤቱታ።
0: የቁጫ ህዝብ ዲሞክራሲያዊ ፓርቲ ቅሬታ ለቦርዱ መድረሱን ትናንት በሰጡት ጋዜጣዊ መግለጫ ያረጋገጡት የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉን ቦርዱ በቀጣይ ያደርጋል ያሉትን ጠቅሰዋል።
4: የቁጫ ዲሞክራቲክ ፓርቲ አቤቱታ አቅርቦልናል። አቤቱታ ደርሶናል። የህግ ክፍላችን አቤቱታውን ተመልክቶታል። የህግ ክፍላችን የሰጠንን አስተያየት ይዘን ቀጣይ የማጣራት ስራ ይደረጋል ነው ያለው። ስለዚህ እንግዲህ በቀጣይ ቦርዱ የቀረበውን የህግ ክፍል ሐሳብ ተቀብሎ እርምጃ የሚወስድበት ይሆናል ማለት ነው።
0: በአሁኑ ወቅት በደቡብ ኢትዮጵያ ክልል የምርጫ ውጤቶች ከምርጫ ጣቢያ ወደ የምርጫ ክልሎች እየገቡ ይገኛሉ። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረትም አጠቃላይ የምርጫ ውጤት የፊታችን ሰኔ 4 2018 ዓ.ም ይፋ ይደረጋል ተብሎ ይጠበቃል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
5: ባሳለፍነው ሰኞ ግንቦት 24 ቀን በኢትዮጵያ የተካሄደው ጠቅላላ ምርጫ ያለ ብዙ እንከን ሰላማዊ በሆነ መልኩ መከናወኑን በድሬዳዋና ሐረር የሚገኙ የፖለቲካ ፓርቲዎች የጋራ ምክር ቤቶች አስታወቁ። በድህረ ምርጫው ዶቼ ቬለ ያነጋገራቸው በድሬዳዋና በሐረር ክልል የሚገኙ የፖለቲካ ፓርቲዎች የጋራ ምክር ቤቶች የምርጫውን ውጤት በሚመለከት የህዝብ ድምጽ እንደሚያከብሩ ተናግረዋል። በሌላ በኩል በድሬዳዋ በምርጫው የተሳተፈው ትብብር ለኢትዮጵያ አንድነት እጩዎች የበቀረቡባቸው የምርጫ ጣቢያዎች ስማቸውም ሆነ ፎቶግራፋቸው በምርጫው ወረቀት ላይ አልቀረበም ሲል ለምርጫ ቦርድ ቅሬታ ማቅረቡን ገልጿል። መሳይ ተክሉ ከድሬዳዋ ዝርዝሩ ልኮልናል።
6: በድሬዳዋ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ዮናስ በትሩ የምርጫ ውጤት ምንም ይሁን ምን የህዝብን ድምፅ ማክበር እንዳለብን ተነጋግረናል ያሉ ሲሆን ከውጤት ጋር በተያያዘ ምንም የሚፈጠር ነገር እንደሌለም ያላቸውን እምነት ገልጠዋል።
7: እንደ ጋራ ምክር ቤት ይህንን አስቀድመን ተማክረንበታል። የምርጫው ውጤት ምንም ይሁን ምን የህዝብ ድምፅ መከበር አለበት የሚለውን ቀደም ብለን ተነጋግረንበታል። ዛሬም ላይ የምነግርህ አቋም ማንም ያሸነፍ ማንም የህዝብ ድምፅ መከበር መቻል አለበት። የራሳችንን ድክመት ወስደን ለሚቀጥለው ከአምስት ዓመት በኋላ የሚካሄደውን ምርጫ በዝግጅት መጠበቅ ነው እንጂ ይሄን አስመልክቶ እዚሽ ከተማ ላይ ምንም አይነት እንደ ድሬዳዋ እዚሽ ከተማ ላይ ምንም አይነት ውከት ረብሻ ሌሎች ነገር ይፈጠራል የሚል ስጋቱም የለንም። የሚሞክርም ካለ ተቀባይነት የለውም እንደ ጋራ ምክር ቤቱ።
6: በተመሳሳይ መልኩ ባህረር የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ወይዘሮ ሐሰነት ሙሜ ውጤቱ መጥፎ የሚሆን ጥሩ የህዝብን ድምጽ የማክበር ስምምነት መኖሩን ለዶይቼ ቬለ ተናግረዋል።
8: ሁሉም ፓርቲዎች የራሳቸውን ወኪል በቦታው ማስቀመጥ በሶስቱም መጋጣሚያ የቁጥራ ሁኔታ እያዩና የታዘቡ እየተከታተሉ ነው ያሉት። ግን ውጤቱን በመቀበል ላይ ቅድመን አቋም የያዝነው ነገሮች አሉ። ጥሩም ከሆነ ልንቀበል፣ መጥፎም ሆነ ልንቀበል። የፖለቲካ አመለካከት የስልጣን ያም ፍላጎት ሳይሆን የህዝብ ድምፅ ማክበር ላይ የተስማማ ነው እና በዚህ አይነት መልኩ ጥሩ እንትን ያለው ማለት እስካሁን ካለኝ ኢንፎርሜሽን ጥሩ አመለካከት ነው ሁሉም ጋር ያለው።
6: በሌላ በኩል በተለያየ ምክንያት ከድሬዳዋ የፖለቲካ ፓርቲዎች የጋራ ምክር ቤት ጋር እየሰራ ለመሆኑ የሚገለጠው ትብብር ለኢትዮጵያ አንድነት ሰኞ ግንቦት 24 ቀን በተካሄደው ጠቅላላ ምርጫ በምንወዳደርበት ምርጫ ጣቢያ ስንሄድ በሁለት ምርጫ ጣቢያዎች ስማችንም ሆነ ፎቶግራፋችን አልተገኘም ሲሉ ቅሬታ ማቅረባቸውን በትብብሩ የድሬዳዋ ተጠሪ አቶ ወንደሰን ዘለቀ ለዶይቼ ቬለ ገልጠዋል።
9: የምንወዳደርበት ጣቢያ ላይ እንደምንወዳደር አውቀን ከፍተኛ ወጪ አውጥተን ሰፊ ቅስቀሳ አድርገናል። ህዝቡ እኛን ሊመርጥ በጥሩ ሁኔታ ተዘጋጅቶ ነበር ወደ ምርጫ ጣቢያ የሄደው። እንኳን ሊመርጠን የሄደው እኛም ልንመርጥ ስንሄድ በእኔ ምርጫ ጣቢያ አሁን ከዚህ ራስ ሄድ ስሜም የለም ፎቶዬም የለም የምርጫ ምልክቴም የለም። በተመሳሳይ ደግሞ ሳቢያን ላይ እንደዚሁ ለትብብር ለኢትዮጵያ አንድነት የተወዳደረች አዝሚን ወረታው የምትባል ልጅም እንደዚሁ ስሟ የለም። እኛ ወዳድናት ለክልል ምክር ቤት ነው። በስህተት ግን 06 ቀበሌ ላይ እኛ እንድትወዳደር ባላደረግ ነው በህዝብ ተወካዮች ምክር ቤት ራሳቸው እጩ አድርጓት እዛ እንድትወዳደር አድርጓታል።
6: አቶ ወንደሰን ሁለት እኛ የማናውቃቸው በትብብር ለኢትዮጵያ አንድነት እንደሚወዳደሩ ስማቸውን ያልሰጠነውና በምርጫ ቦርድ የእጩ ተወዳዳሪነት ሰርተፍኬት ያልመጣላቸው ሁለት ሰዎች በእኛ ስም ተወዳድረዋል በሚል አቤቱታ ማቅረባቸውንም ጠቁመዋል።
9: እኩ ደግሞ የሚገርመው ሁለት እኛ የማናውቃቸው በትብብር ለኢትዮጵያ አንድነት እንዲወዳደሩ ስማቸውንም ያልሰጠነውና ከብሔራዊ ምርጫ ቦርድም የእጩ ተወዳዳሪ ሰርተፍኬት ያልመጣላቸው ሁለት ሰዎች በእኛ ስም ተወዳድረዋል።
6: ትብብሩ በምርጫው አጋጠሙኝ ያላቸውን እነዚህን ጉዳዮች ለብሔራዊ ምርጫ ቦርድ ድሬዳዋ ቅርንጫፍ ጽህፈት ቤትና ለዋናው ጽህፈት ቤት በማሳወቅ ምላሽ እየተጠባበቁ መሆናቸውንም ለዶይቼ ቬለ ተናግረዋል። ስለ ጉዳዩ በስልክ ያነጋገርኳቸው በብሔራዊ ምርጫ ቦርድ የድሬዳዋ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዚያድ ያሲን የቀረበውን ደብዳቤ ለቦርድ ዋና ጽህፈት ቤት እንደላኩ ገልጠዋል። ለዶይቼ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
5: የዓለም የገንዘብ ድርጅት IMF ለኢትዮጵያ 468 ሚሊዮን የአሜሪካ ዶላር በብድር ለመስጠት በመርህ ደረጃ ከስምምነት መድረሱን ይፋ አድርጓል። አበዳሪው ድርጅት ሉካን ከኢትዮጵያ ባለስልጣናት ጋር መክረው በደረሱበት የስምምነት በአራት አመት ውስጥ ተቋሙ ከመደበው 3.4 ቢሊዮን የአሜሪካን ዶላር የተጠቀሰውን ገንዘብ ለኢትዮጵያ ያበድራል። ከአዲስ አበባ ስዩም ጌቱ ዝርዝር ዘገባ አለው።
10: የዓለም አቀፍ የገንዘብ ድርጅት IMF የኢትዮጵያን አጠቃላይ የኢኮኖሚ ማሻሻያውን በብድር ለመደገፍ ከተስማማው 3.4 ቢሊዮን የአሜሪካን ዶላር ውስጥ አሁን 468 ሚሊዮን ዶላር የሆነውን ከፍተኛ ገንዘብ ለመልቀቅ ነው ከኢትዮጵያ ባለስልጣናት ጋር ከስምምነት የደረሰው። በአራት ዓመታት ውስጥ ኢኮኖሚውን እየገመገመ በሂደት ለመልቀቅ ቃል ከገባው 3.4 ቢሊዮን የአሜሪካ ዶላር አሁን በአምስተኛው ዙር የብድር አለቃቅ ሂደቱ 468 ሚሊዮን ዶላሩን ለመልቀቅ ባለስልጣናት ከስምምነቱ የደረሱ በመሆኑ ስምምነቱ በአበዳሪ ድርጅቱ የበላይ ቦርድ እንደተረጋገጠ ገንዘቡ ለኢትዮጵያ የሚለቀቅ ይሆናል ተብሎ ይጠበቃል። እንደ የአበዳሪ ድርጅቱ ግምገማ ምንም እንኳን በቅርቡ በመካከለኛው ምስራቅ በተፈጠረው ግጭት ምክንያት ወደ አገር ውስጥ በሚገቡ ምርቶች ላይ ከፍተኛ የዋጋ ጭማሪ ቢስተዋልም የኢኮኖሚው እንቅስቃሴ ጠንካራና ጤናማ እንዲሁም በምርቶች እድገትና የዋጋ ንረት ላይ መካከለኛ የሆነ ተጽዕኖ ያለው ነው ተብሏል። በአልቫሮ ፒሪስ የተመራው የአይኤምኤፍ ሰራተኞች ቡድን ከሚያዝያ 28 እስከ ግንቦት 12 ለሁለት ሳምንታት ግድም አዲስ አበባ ውስጥ ቆይታ በማድረግ አምስተኛው ዙር የብድር ፈንዱ አለቃቅ ላይ ሲመክሩ ቆይተው ነበር። ከዚያን ውይይቱ በኦንላይን ቀጥሎም ትናንት ሮብ ግንቦት 26 ቀን 2018 ዓ.ም በተደራዳሪው ቡድን ደረጃ ከስምምነት ላይ በመደረሱ በአምስተኛው ዙር 468 ሚሊዮን ዶላር ለኢትዮጵያ እንዲለቀቅ አሁን የአይኤምኤፍ ከፍተኛ ቦርድ የመጨረሻ ውሳኔ ብቻ ይጠበቃል። በዚህ ላይ አስተያየታቸውን ለዶይቼ ቬለ የሰጡ የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ አሁን በአይኤምኤፍ በኩል ቀጣዩን አምስተኛው ዙር የብድር ፈንድ ለመልቀቅ ከውሳኔ የተደረሰው እነሱ ያስቀመጡት ቅድመ ሁኔታ በመሟላቱ ነው ይላሉ።
11: የነሱ የራሳቸው ቅድመ ሁኔታዎች አለና እሱ ነው አንደኛ ማመሳከሪያ ያደርገው የሚጠቀሙ ተስቀመጡትን ኤክስቴንድድ ክሬዲት ፋሲሊቲ የሚሉትን እዛ ላይ የተዘረዘሩ ብዙ ቅድመ ሁኔታዎች አሉና እሱ ነው እንደ ማመሳከሪያ የሚጠቀሙትና እሱ ነው አንደኛውና አሁን እዚህ አምስተኛው ግምገማ ላይ እንደምታየው ትልቁ የነበረው ችግር እዚህ ሚድል ኢስት የነበረው ኮንፍሊክት ምን ያመጣል የሚል ኤክስተርናል ሾክ የሚል ነገር አለውና ሪፖርቱ ላይ ያ ሊፈጥር ይችላል የምትለው ያው ስጋት ይኖርሃል አይደል? አጠቃላይ ለምሳሌ ኢኮኖሚ መቀዛቀዝ ዲያም ፍራት ስለነበራቸው እሱ ቢኖርም ኢኮኖሚ አሁንም ሮብስት ነው። ያው ቀጥታ መመዘኛ ባይኖርም ኢንዳይሬክት የሆነ ኢኮኖሚ መመዘኛዎች አሉና እነሱን በማየት ኢኮኖሚ ሮብስት ነው። ያው የታክስ ኮሌክሽኑ ነገር የሚታወቅ ነገር ነው። የዚህ ኤክስተርናል ሾኩም ቢኖር ነገሮች ጥሩ እየሄዱ ነው ብለዋል።
10: የአወዳሪ ድርጅቱ ባለስልጣናት በኢትዮጵያ የአገር በቀል የኢኮኖሚ ማሻሻያ አጀንዳ ላይ እምርታ መታየቱንም ገምግመዋል። አሁን በምንገኝበት የጎርጎሳውያን ዓመት መጀመሪያ ላይ የውጭ ንግድ፣ የውጭ ምንዛሬ ክምችትና የመንግስት ገቢ መሻሻል ማሳየታቸውን በአውንታዊነቱ ወስደውታል። በአንጻሩ ዕለታዊ የነዳጅ አቅርቦትን ክፉኛ በማወኩ የንግድ ስራውን በተለይም ከውጭ የሚገቡትን ምርቶች ያቃወሰውን የመካከለኛው ምስራቅ ግጭትን ተጽዕኖ የከፋ ይሆናል ብለው በገመገሙም አሁንም ድረስ የሀገሪቱ ኢኮኖሚ እንቅስቃሴ ጤናማና የዋጋ ንረቱ መካከለኛ ሊባል የሚችል ነው በሚል ተገልጿልም። እንደ አበዳሪው ድርጅት ምክረ ሀሳብ በጠንካራ የኢኮኖሚ ፖሊሲ የማክሮ ኢኮኖሚውን ማረጋጋት ይበጃል። ግልጽነት ያለው የገንዘብ አስተዳደር ፖሊሲን በመጠቀም የውጭ ምንዛሪውን ማረጋጋት እንዲሁም ገቢን ከፍ በማድረግ ስልታዊ የወጪ አወጣጥ ቁጥጥርን በመከወን የኢኮኖሚ መረጋጋት ቀጣይነት ማረጋጋት እንደሚያስፈልግም መክሯል። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን እንደሚሉትም ይህ ኢኮኖሚው ላሉበት ችግሮች ስልታዊ ጥቆማ ተደርጎ ሊወሰድ የሚችል ምክረ ሀሳብ ነው።
11: በአይኤምኤፍ ቋንቋ በጣም ልዘብ ባለ ሁኔታ ደግሞ ለምሳሌ ከውጭ ምንዛሬ ጋር በተያያዘ ያለውን ነገር እንደዚሁም ደግሞ የፕራይቬት ሴክተር ተሳትፎን በተመለከተ ያነሷቸው ስትራክቸራል ኢሹ ያነሷቸው ጉዳዮች ያው እነሱ አስተካክሉ የሚሉ ይመስላል። ፖዘቲቭ ቢሆንም የተወሰነ ምክሮችም አለው። ጠንካራ ክሪቲሲዝም አይጠቀሙም። ለዘብ ያለ ቋንቋ ነው የሚጠቀሙት እና በጥንቃቄ ስታነበው ከውጭ ምንዛሬ ጋር ኢቨን ከረበር ሞቢላይዜሽን ጋር በተያያዘ ጥሩ ቢሆንም ግን ስትራክቸራል የውጭ ምንዛሬውም ላይ ያነሱ ጉዳይ እንደዚሁ ክሪቲሲዝም ይመስላል። ስቲል በነጻ ገበያ የሚወሰን አይደለም የሚል ይመስላል መልእክቱ እና ኮምፕሊት ጣልቃ ገብነት አውጡና በራሱ በገበያ እንዲተመነ ትራንስፓረንሲ የሚል ነገር አለው አይደለም? ቋንቋ
10: አለው
11: የውጭ ምንዛሬ ስቲል ትራንስፓረንት አይደለም ማለት ነው። የሆነ ግልጽ ያልሆኑ ነገሮች ስላሉ በአግባቡ ፈንክሽን እያደረገ አይደለም የሚል እምነት ያላቸው ይመስላል። እና እውነት ነው ትንሽ ግልጽ አይደለም። ለረጅም ጊዜ ቆሟል ኤክስቼንጅ ሬቱ የለም። ነጻ ገበያ እንደዛ አይደለም ኦፕሬት ያደረገው። የገበያውን ሁኔታ እያየ የሚንቀሳቀስ ነገር ነው አይደለም? እሱንም ያነሱት ጉዳይ ነው።
10: ውይይቱን የመሩት የአበዳሪው ድርጅት ሰራተኞች ቡድን ለአይኤምኤፍ የድጋፍ ፕሮግራሙ መሳካት ትብብር ላደረጉት የኢትዮጵያ ባለስልጣናት ምስጋናውን አቅርበዋል። የፋይናንስ ሚኒስትሩ አህመድ ሺዴ፣ የብሔራዊ ባንክ ገዢው ዶክተር እየው ተካልኝና ሌሎችም ከፍተኛ የኢትዮጵያ መንግስት ባለስልጣናት በውይይቱ ተሳታፊ ስለመሆናቸውም ታውቋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
5: አድማጮች፣ በዚሁ የምሽቱ የዜና መጽሔት ጥንቅር አበቃ። የምትከታተሉት ቦን ከተማ ከሚገኘው ዶይቼ ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው። ወደ ሳምንታዊ መሰናዶ ነው የምናልፈው አሁን። ኢትዮጵያውያን ሴቶች በማህበረሰብ ውስጥ ምን ያህል ይሳተፋሉ? በፖለቲካው መድረክ የሴቶች ተሳትፎስ ምን ያህል ተቀባይነትን ያገኛል? አዜብ ታደሰ ኢትዮጵያውያትን አነጋግራ የምሽቱን የባህል መድረክ አዘጋጅታለች። አብረን እንከታተለው።
12: የባህል መድረክ
13: ኢትዮጵያውያን ሴቶች በማህበረሰቡ ውስጥ ምን ያህል ይሳተፋሉ? የሴቶች ተሳትፎ ምን ያህል ተቀባይነት ያገኛል? ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በኢትዮጵያ ፖለቲካ መድረክ የሴቶች ቁጥር መጨመር ለምን እውነተኛ ውክልናን ሊያሳይ አልቻለም? የሴቶች ጥያቄዎች በምርጫ ክርክሮችና በፖለቲካዊ ውሳኔዎች ውስጥ ለምን ቅድሚያ አይሰጣቸውም? በኢትዮጵያ የፖለቲካ ምህዳር ጾታ ከማንነትና ከስልጣን ጋር ያለው ትንቅንቅስ እንዴት ይፈታል? በኢትዮጵያ ሰባተኛው ብሔራዊ ጠቅላላ ምርጫ ላይ የተሳተፉ ሴቶች መብትን ለማስከበር በአጉል ባህላዊ ልማድ ሴትን ገሸሽ የማድረግ ዝንባሌን ለመቅረፍ ብቻ ሲሉ እንደተሳተፉ ዶይቼ ቬለ ያነጋገራቸው ሴቶች ተናግረዋል። ቤት ማጀቴ ላይ ሞላልኝ፣ ድህነቴ ላይ ቀረፍ፣ ደግሞ የምን ምርጫ ያሉን ሴቶችም አሉ። እነዚህን ይዘን የኢትዮጵያ ሴቶች በማህበረሰቡ ዘንድ ምን ያህል ተሳታፊ ናቸው ስንል እንጠይቃለን።
14: ምንም ፋይዳ የለውም እስካሁን። እንግዲህ ያው ከዚህ በኋላ የምናየው ነገር ካለ እንጂ ስንመርጥም ኖረናል፣ አሁንም መርጠናል። እንግዲህ ምንም ፋይዳ የለውም፣ እንለፋለን። ያው እስከዛሬም በራሳችን ነው የምንተዳደረው፣ ወደፊትም በራሳችን ነው የምንተዳደረው። ድጋፍም የለንም፣ ምንም የለም። ያው እየሰራን እንኖራለን በቻልነው አቅማችን በፈቀደ።
13: የሴቶችን ሁለንተናዊ ተሳትፎ ማረጋገጥ ማለት በሀገሪቱ ውስጥ ባሉ ፖለቲካዊ፣ ኢኮኖሚያዊ እንዲሁም ማህበራዊ ጉዳዮች ላይ ሴቶች ያለምንም ልዩነት ከወንዶች እኩል ሐሳብ ከማበርከት ከመደመጥ እስከ ውሳኔ መስጠት ድረስ ትርጉም ባለው መልኩ እንዲሳተፉ ማድረግ ማለት ነው ይላል። በሴቶች ላይ የሚደረግ ማንኛውም አድሏዊ ልዩነትን ለማስወገድ የተደረገው ዓለም አቀፍ ስምምነት በኢትዮጵያ የሴቶች ተሳትፎ በማህበረሰቡ ዘንድ ምን ያህል ተቀባይነት አለው? ምርጫውስ? በሳምንቱ መጀመሪያ ወደ ምርጫ ጣቢያ ሄደው ድምጽ ከሰጡ መካከል አንዷ የሆኑት ሶፊያ እንደሚሉት መረጥኩ እንጂ መምረጣቸው ለሳቸው ፋይዳ እንደሌለው ተናግረዋል።
14: ያውስ አስገዳጅ ሁኔታ ይኖራል፣ ግዴታ መምረጥም ስላለብን እንመርጣለን። ምንም ፋይዳ አናገኝም። እኛ ብዙ ጊዜ ብዙ ነገር ላይ ሴት ነው የሚሳተፈውና እንሳተፋለን።
13: ጊዜው በአገር ቤት ብቻ ሳይሆን ዓለም በመቀየሩ ሴቶች በማጀት ብቻ የሚለው አስተሳሰብ እየቀረ ነው። አሁን ቢያንስ ራሳችንን ለማስተዳደር እንወጣለን ሲሉ ሶፊያ ተናግረዋል።
14: ያው ተጽዕኖ እንድንሰራ አድርጎናል። የዛኛው ተጽዕኖ ቤት እንድንውል፣ ደካማ እንድንውል፣ በሆነ ሰው እጅ እንድንተዳደር ነበር። አሁን ቢያንስ ራሳችንን እየታገልን እናስተዳድራለን።
13: ምርጫው ግን የተሻለ ነገርን ሊያመጣ ይችላል ብለው አያስቡም?
14: ለእኛ ምርጫ ምንም ጥቅም የለውም። እኛ የሚያዋጣን ስራችን ብቻ ነው፣ የሚያስተዳድረን ስራችን እንጂ መምረጡ ምንም ጥቅም የለውም። ለእኛ ግዴታ መሆኖብን መምረጥ ስላለብን
13: ሴቶች በፖለቲካው መድረክ እንዲሁም ማህበረሰብ በሚሳተፍባቸው መድረኮች ብቁ ተሳታፊ እንዲሆኑ የወንዶች ሚና ከፍተኛ ነው የሚሉት ደግሞ በአዋሳ ከተማ ነዋሪ የሆኑት የጤና ባለሙያና ፖለቲከኛዋ ሀረገወይን ዘሪሁን ናቸው።
15: የሴቶችን የፖለቲካ ተሳትፎ ለማሳደግ ትልቁን ድርሻ የሚይዙት ወንዶች ናቸው ብዬ አስባለሁ። የወንዶች ድጋፍ የሴቶችን የፖለቲካ ተሳትፎ በጣም ያሰፋዋል። በዋናነት ከዛ ጋር ተያይዞ የተለያዩ የሲቪክ ማህበራቶች አሉ፣ ተቋማቶች። እነዚህ የመንግስት መስሪያ ቤቶች በራሳቸው እነዚህን የሴቶችን የፖለቲካ ተሳትፎ ለማሳደግ ትልቅ ድርሻ አላቸው። ከዛ ጋር ተያይዞ እነሱ ትልቁን ድርሻ ይወስዳሉ እና ሴት ልጅ መምራት ትችላለች፣ እኔ አምናለሁኝ። ቤቷን የመራች ትዳር ይዛ ትዳሯን የመራች ያቆመች ልጆቿን ያስተዳደረች ልጅ ያበቃች ሴት ተቋም መምራት ትችላለች፣ አገር መምራት ትችላለች ብዬ አስባለሁ። ስትመራም ራሱ በጥበብ መምራት ትችላለች እና እናትነት በራሱ ጸጋ ነው። ሴት ልጅ ትዳር ያልያዘችበት እድሜ ላይ ብትሆን ያልወለደችበት እድሜ ላይ ብትሆንም ከእናቷ ያየችውን መተግበር አይከብዳትም እና ሴትነት ጸጋ ነው፣ ጥበብ ነው። ስለዚህ ለየት አድርጎ እግዚአብሔር የሰጣት ጥበብን ለመሪነት ብትጠቀም ሀገር ታሻግራለች፣ ሀገር ሰላም እንድትሆን ትልቅ አስተዋጽኦ ታደርጋለች እና ከዛ ጋር ተያይዞ እነዚህ ተቋማት በአንድነት ወንዶቻችንም እቺ አፓርታይድ ስርዓቷን እንደው አሁን ላይ አልተቀረፈም፣ በነገራችን ላይ በጣም ብዙ ይቀረዋል። አንደኛ፣ ሁለተኛ ደግሞ ከተማ ላይ ያሉ ሴቶች 100% የምንናገረው ሀሳብ የምንሰጠው ነገር 100% ታች ላይ ገጠሮቱ ክፍል ላይ ያሉ ሴቶቻችንን አይወክልም። የእነሱ በጣም ሰፊና ብዙ ነው እና ባገኘነው አጋጣሚ ታች ወርደን ስናይ የበለጠ የተግዳሮቶች ውስጥ እንዳሉ እና ወደ ፖለቲካው የማይገቡበት ብዙ ፈተናዎች ውስጥ እንዳሉ እንታዘባለን እና እነዛን በአንድ ላይ በማድረግ ሴቶችን ወደፊት ማውጣት፣ ሴቶችን ለመሪነት ማብቃት ስራዎችን ቢሰሩ የተሳትፎ ይጨምራል። አሁን ላይ እንዳለንበት ደግሞ የውሳኔ ሰጭነት ላይ የጎደሎ ቁጥር ነን፣ ወንበር ላይም አልተወከልንም የምንላቸውን እነዚህን እንትኖች ጥያቄዎች የሚመልስ ስራ ይሰራል ብዬ ተስፋ አደርጋለሁ።
13: የአፍሪቃ የሰብአዊና የህዝብ መብቶች ቻርተር የሴቶች መብቶች ፕሮቶኮል አገራት አካታች የሆነ የአስተዳደር ስርዓት የመገንባትና የሴቶችን ሁለንተናዊ ተሳትፎ ለማረጋገጥ አወንታዊ የሆኑ የህግና ሌሎች እርምጃዎችን እንዲወስዱ ያስገድዳል ይላል። የሴቶች ድምፅ እንዲሰማ በሚዲያ ላይ በምታቀርባቸው ዝግጅቶቿ የምትታወቀው የሴቶች መብት ተሟጋቿ መልካም ሰው ሰለሞን በማህበረሰብ ውስጥ የሴቶች ተሳትፎ ለህብረተሰብ ሰላምና አንድነት ምሰሶ መሆኑን ተናግራለች።
16: የሴቶች ተሳትፎ በማህበረሰብ ውስጥ አስፈላጊ ነው ተብሎ የሚጠየቅም ነገር አይደለም። ምክንያቱም ማህበረሰብ መሳተፍ አለበት አይደል? ማህበረሰብ የራሱን አስተዋጽኦ ማድረግ ይገባዋል። ሴቶችም ማህበረሰቡ አካል እንደመሆናቸው መጠን አበርክቷቸው አስፈላጊ ነው። ከማንም የሚጠይቁት ነገርም አይደለም፣ በቃ የተሰጣቸው ነው። ይሄ የግዴታ አስተዋጽኦ ማድረግ አለባቸው። ይሄ ደግሞ እንግዲህ ተወስኖ ይሄ ነው ሮላችሁ፣ ይሄ ነው ሚናችሁ ተብሎ መቀመጡ ልክ አይደለም። አስተዋጽኦአቸው እንደ ማንኛውም ሰው ሰብአዊ መብታቸው ተጠብቆ ሌላ ማህበረሰብ አካልም እንደሚያደርገው ሁሉ ሴቶችም በተማሩበት ሙያ ባላቸው ክህሎት አበርክቶ ማድረግ ይችላሉ፣ አለባቸው። በቤት ውስጥ ብቻ እንዲወሰኑ ግን ባህሉ ተጽዕኖ አድርጓል። እስካሁንም ድረስ ያ ነገር ይንጸባረቃል። ከተማሩ በኋላ ብዙ ከነሱ እየተጠበቀ ግን ደግሞ በቤት ውስጥ ስራዎች ብቻ ያው በማይከፈልበት የቤት ውስጥ ስራ ተወስነው የሚቀሩ ሴቶች ብዙ ናቸው። ያ ብክነት ነው እያስባለሁ እንደ ሀገር።
13: አመሰግናለሁ። ሴቶችን በአጉል ባህል ወይም ልማድ ምክንያት ወደኋላ የማድረግ ሴቶች ወደ ማጀት የሚለው ጉዳይ አሁንም ቢሆን እንደሚስተዋል የሚናገሩ ጥቂቶች አይደሉም። ግን ይህ አይነቱን ነገር ጥቂት የማይባሉ ሴቶች ሴትን ባለማስቀደም ተጠቃሽ ናቸው። በዚህ ተስማሚያለሽ?
16: ለምን መሰለሽ አዜብ፣ ሴቶችም እንዳልኩሽ የማህበረሰቡ አካል ናቸው አይደለ? ስለዚህ የማህበረሰቡ አስተያየት ይጋራል። ሴቶቹም ራሳቸው እኮ ይሄ ነገር በደል ነው ብለው እንዲቆጥሩ አዌርነስ ወይም ደግሞ ግንዛቤ ሊኖራቸው ይገባል። እስከ ዛሬ እየተደረጋገመ የመጣ ነገር ስለሆነ ልክ ነው ብለው ነው የሚያስቡት። እነዚህ ሴቶች በቤት ውስጥ መዋላቸው ከእናታቸው ያዩት ነው፣ ጎረቤቶቻቸው የሚያደርጉት ነው። ስለዚህ ከዚያ የተለየ አስተሳሰብ ሊያስቡ አይችሉም። ስለዚህ ንቃተ ህሊናቸው ከፍ ያሉ ሴቶች ላይ ይሄ ነገር ልክ አይደለም፣ እኔ በራሴ በተማርኩት በክህሎቴ ለሀገሬ አስተዋጽኦ ማድረግ አለብኝ እንጂ በቤት ውስጥ በማይከፈልበት ስራ ብቻ መወሰን የለብኝም ብለው ሲነሱ ልክ አይደላችሁ የሚሏቸዋል። ለምን? እነሱ የማህበረሰቡ ክፍል ስለሆኑ በዚህ ጉዳይ ላይ ያላቸው የንቃት ደረጃ ገና ስለሆነ በዚህ ጉዳይ ላይ ብዙ ስራ ስላልተሰራ ሴቶችም እነዚህ መብቶቻቸውን ለማረጋገጥ ወደኋላ ይላሉ። ይሄ ነው እንግዲህ ምክንያቱ።
13: ሴቶች በምርጫ መሳተፋቸው ምን ያህል አስፈላጊ ነው? አስተያየታቸውን የሰጡን ሰናይት እንደሚሉት ምን ምርጫ ያስፈልጋል?
17: ምርጫ ምን አሁን ለእኛ ማለት መሳተፉን ተሳትፌያለሁ፣ ግን ለእኔ ምንም አስተዋጽኦ እንደማያደርግልኝ ይታወቃል። በነበረውም ወደፊትም ቢሆን ማለት ነው፣ ባለው የቤት ስራም ሆነ በኑሮ ጫናም ቢሆን ምርጫ ስለመረጥኩ የማገኘው ነገር የለም። ምንም ዝም ብሎ ያው እንዳይቀር ነው እንጂ መንገላታቱ ወይ የኑሮ ሁኔታ ወይ የቤቱ ጫና ሴቶች ላይ የሚያመጣው ነገር ምርጫው የሚያመጣው ለውጥ ይኖራል ብዬ አላስብም። እና ያው እንደው ለመሳተፍ ያክል ነው እንጂ ምንም።
13: መሳተፍ ነበረቦት? ግዴታ ነበር?
17: አዎ፣ ካርድ ስናወጣ አንዳንድ በየቤቱ እየተዞረ ግዴታ አውጡ እንደዚህ ማለት ነበረ።
13: እንደው ቀደም ባሉት ዓመታት ሴት ወደ ማጀት፣ ወንድ ወደ ችሎት የሚለው ሴትን ዝቅ ከሚያደርጉ ልማዶች ወይም ጎጂ አይነት ባህሎች ተጽዕኖ ፈጥረዋል ብለው ያስባሉ?
17: አዎ፣ እሱ ጫና ይኖረዋል። ግን አሁን ባለው ሁኔታ ኑሮ በራሱ ይህን ላለመምረጥ ጫና ነው፣ ትልቅ ጫና ማለት ነው። ስለዚህ ምንም አስተዋጽኦ የለውም ብዬ ነው የማስበው።
13: ገሊላ ጥላሁን የደሴ ነዋሪ ናቸው። ሰኞ ዕለት በተካሄደው ምርጫ ተሳትፈዋል። የዘንድሮው ምርጫ ከዚህ ቀደሙ በምን ይለያል?
18: ከዚህ በፊት በነበረው ሴቶች አይሳተፉም ነበር። አሁን ግን እየተሳተፍን ነው። እኔ መርጫለሁኝ እና ጥቅምም አለው። በቃ ወደፊት የምንፈልገውን የሚያደርግልን መሪ እንመርጣለን። ከዚህ በፊት በቃ ማለት ካርድ አውጥቼ አላቅም፣ እኔም ትኩረት ሰጥቼ አላቅም። ማለት ተመርጠውም ይሰራሉ ተብሎ አይታመንም ነበር። ስለዛ በቃ ካርዱንም አላወጣም ሄጄም አላቅም። አሁን ግን የአስተሳሰብ ስለተቀየረ ምርጫ ካርዴንም በጊዜው ነው ያወጣሁት፣ የምፈልገውንም መርጫለሁ።
13: ሴት ወደ ማጀት፣ ወንድ ወደ ችሎት የሚለው ልማድ ምን ያህል ሴቶች ላይ ተጽዕኖ ፈጥሯል ይላሉ?
18: በጣም ተጽዕኖ ይፈጥሯል። አሁን ላይ ግን እንደውም ሴት ናት እንጂ ብርታት፣ ሴት ናት ለሁሉም ነገር መሰረት፣ ለልጆችም ለባልም። በተለይ ለልጆች ረዥም ጊዜ እናቶች ጋር ስለሆነ የሚውሉት ሴት ልጅ መብቃቷ ለሀገር ትልቅ ጥቅም አለው። ልጆቿን ታበቃለች። እሷ የተማረች ከሆነች ልጆቿ የተማሩ ይሆናሉ። ስለዚህ ያንን ወደፊት ለመምጣት አሁን ነው የምንመርጠው። የተማረችውን ሴት እንመርጣለን፣ የምትችለውን እንመርጣለን፣ እኛም ደግሞ እንችላለን፣ ራሳችን እናበቃለን።
13: ሌላዋ አስተያየት ሰጪ ዙፋን ይባላሉ። በዚህ ምርጫ ሴቶች ተሳታፊ ናቸው። ሴቶች ለይስሙላ በቀር በፖለቲካው መድረክ በእርግጥ ይሰራሉ ብዬ አላምንም ሲሉ ተናግረዋል።
19: ግን አሁን የዚህ ሀገር ሴቶች ተሳታፊ ናቸው ብዬ ኮንክሉድ አላደረግም። ለምሳሌ እንትን ላይ 50% አመራር አወጣ ምናምን ይልና ከ15 ቀን በኋላ ኮርኮሙ ያባረራል። አሁንም ደግሞ ምርጫ ተብለው የሚገቡት ሴቶች እውነት ትክክለኛ ፖለቲካው ይገባቸው ለሀገር፣ ለህዝብ፣ ለወገን ምናምን የሚቆሙ ሳይሆኑ ለሆነ አካል ብቻ ቲፎዝ ወንበር አማቂ ምናምን ሆነው ነው የሚቀመጡ። ስለዚህ እንትኑን አላምንበትም። ያው እንትኑ መኖሩ በዲሞክራሲ ማለት
13: በኢትዮጵያ ማህበረሰብ የሴቱ ቁጥር ወደ 51% አካባቢ መሆኑ የወጡ መረጃዎች ያሳያሉ። ሴቶችን በቅጡ ያላሳተፈ ማንኛውም ማህበረሰባዊ ጉዳይ ስኬት እንደሌለው የምትናገረው የሴቶች መብት ተሟጋቿ መልካም ሰው ሰለሞን ናት።
16: እንግዲህ ሴቶች ተሳትፎ ስንል ኢትዮጵያ ውስጥ የማህበረሰቡ 50% በላይ ነው። 51.something አይደለም በቁጥራችን። ስለዚህ ሴቶችን ያላሳተፈ ማንኛውም ምናየው የፖለቲካ እንቅስቃሴ በዩ፣ የልማት እንቅስቃሴ በዩ፣ ትምህርት፣ ሁሉም ነገር በአንድ እጅ ማጨብጨብ ነው። ስለዚህ የትም አያደርስም ማለት ነው። ምናልባትም በተለያዩ ከሰላም ጋር በተያያዘ ብታዩ ሴቶች በሰላም ኔጎሽሽን ውስጥ ያለመሳተፋቸው፣ ሴቶች ስለ ሰላም እውቀት እንዲኖራቸው ያለመደረጉ ይህንን ዋጋ እያስከፈለን ነው ብዬ በጥብቅ አምናለሁ። ምክንያቱም ሴቶች የተሳተፉበት ቢሆን ኖሮ ተጎጂዎቹ እነሱ ስለሆኑ ይሄ ሁሉ ብጥብጥ ውዥንብር አይመጣብንም። ብዙ ሀገራት እንደምናየው እንግዲህ ሴቶች በፖለቲካል ፓርቲስፔሽን ውስጥ ትርጉም ያለው በቁጥር ሳይሆን ትርጉም ያለው ውሳኔ ሰጭነት ላይ የሴቶችን ጉዳይ የሚያነሱባቸው ሀገራት ላይ ያለው ሰላም አንጻራዊ ሰላም በደንብ ሰስቴን የሆነ ሰላም ነው። እኛ ጋር ግን ሴቶች ለቁጥር ማሙያ ነው፣ ለፖለቲካ ፓርቲዎች ማሳያነት ነው እንጂ በትክክል እውቀት ያላቸው ክህሎት ያላቸው ሴቶች በስራቸው በሙያቸው እንዲሰሩ እየተደረገ ስላልሆነ ውሳኔ ሰጭነት ላይ ስለሌሉ የሴቶችን ኢሾዎች ወደ ቴብል ስለማያመጡ ለዚህ ሁሉ ችግር ተጋልጠናል ብዬ አምናለሁ።

0: የኢትዮጵያ ሰባተኛ አጠቃላይ ምርጫ ውጤት አሸናፊ በካቢኔው ሴቶችን በእውን ያሳትፋል የሚል እምነት እንዳላቸው አንዳንድ ሴት መራጮች ተስፋቸውን ነግረውናል። ጠቅላይ ሚኒስትር አብይ አህመድ ከ2013ቱ ምርጫ ማግስት በኢትዮጵያ ታሪክ ለመጀመሪያ ጊዜ የሚኒስትሮች ምክር ቤታቸውን 50% ሴቶች አድርገው ካዋቀሩና ሴቶችን ቁልፍ ስልጣን ላይ ካስቀመጡ በኋላ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ አድናቆትን አትርፎላቸው ነበር። ትልቅ መነጋገሪያ ርዕስ ሆኖም ነበር የሰነበተው። ይሁንና ይህ ለይምሰል የሆነ ሹመት ነው በሚል በጠቅላይ ሚኒስትሩ እርምጃ ላይ ከሀገር ውስጥም ሆነ ከውጭው ዓለም ከፍተኛ ትችት ተሰምቶ እንደነበር የሚታወስ ነው። ዘንድሮስ የምርጫው አሸናፊ በካቢኔው በርከት ያሉ ሴቶችን ያስቀምጥ ይሆን? በቅርቡ መልስ የምናገኝበት ይሆናል። አድማጮች፣ የዛሬውን ዝግጅቴን መልካም ምሽት እያልኩ እዚህ ላይ አጠቃልላለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።
1: ይህ ዶች በለ ነው። በደቡብ ኢትዮጵያ ህዝቦች ክልል ምርጫ የተወዳደረው ተቃዋሚው የቁጫ ህዝብ ዴሞክራሲያዊ ፓርቲ የማጭበርበር ተግባራት ተፈጽሟል ሲል ቅሬታ አቀረበ። ምርጫ ቦርድ በበኩሉ ቅሬታው በህግ ክፍል በኩል ማጣራት ይደረግበታል ብሏል። የምስራቅ አፍሪቃ የልማት በይነ መንግስታት ኢጋድ በሶማሊያ መዲና መቃድሾ የተከሰተው ሁከት በጥልቅ እንዳሳሰበው አስታወቀ። በዓለም ላይ በሚሊዮን የሚቆጠሩ ተፈናቃዮች ችላ ተብለዋል ሲል አንድ የእርዳታ ድርጅት ገለጸ። ሱዳን በዚህ ዓመት ችላ ከተባሉት ውስጥ ቀዳሚ ሀገር ሆናለች። አድማጮች፣ ስርጭታችን አበቃ። ደህና አምሹ። በደህና ደሩ።